0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እሁድ ነሐሴ 24 ቀን 2018 ዓመተ ምህረት ጤና ይስጥልን የዶች በለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ዮሐንስ ገብረ እግዚአብሔር አብረናችሁን ቆያለን። የዓለም ዜናን ተከትሎ ሳምንታዊ የንዋይ ዝግጅት ይቀርባል። የዛሬው የንዋይ ዝግጅት በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት የኦሊሴጉን ኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችላል ሲል ያጠይቃል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉን በመጋበዝ የምሽቱን የዓለም ዋና ዋና ዜናዎች ዮሐንስ ገብረ እግዚአብሔር ያሰማናል።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹ። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጎርጎርሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደ ምርጫ ፕሬዚዳንት ሂቺለማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግስት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷን ተነገረ። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የሶስት ዓመት ሕፃን ነው ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀ። የጋራ ምክክሩ እንደ ጉርሳና አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ የመከላከያ ስምምነት መሰረት የሚካሄድ ነው ተብሏል። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱ ሀገራት ባለስልጣናት ዛሬ አስታወቁ። በተለይ በቻይና በጎርፍ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። ዜና በዝርዝር። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጎርጎርሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደው ምርጫ ፕሬዚዳንት ሂቺለማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። ፖለቲከኛው ከአንድ ሌላ የተቃዋሚ ፓርቲ አመራር ጋር በፖሊስ ቁጥጥር ስር ውለው ቤታቸው ሲፈተሽ የጦር መሳሪያ እንደተገኘና የታጣቂ ኃይሎችን ለማደራጀት ሲያሰይሩ እንደነበር የሀገሪቱ ፖሊስ አስታውቋል። ባሪያን ሙንዱብሊ ትላንት ፍርድ ቤት ቀርበው የሀገር ክህደት ወንጀል ክስ የተመሠረተባቸው ሲሆን እሳቸው ግን በጠበቃቸው በኩል ድርጊቱን እንዳልፈጸሙ ክደው ተከራክረዋል ሲል አዣንስ ፍራንስ ፕረስ ዘግቧል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግሥት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረ። የወታደራዊ ሁንታው ታማኝ ጦር በሩሲያ የአፍሪካ ወታደራዊ ጓድ በመታገዝ ከአርብ እስከ ትላንት ድረስ በከተማዋ በነበሩ አማጺ ወታደሮች ላይ ብርቱ ጥቃት መፈጸማቸውን ታውቋል። በጥቃቱ ቁጥራቸው በውል ያልተገለጸ አማጺ ወታደሮች መገደላቸውንና መማረካቸውን የሀገሪቱን ጸጥታ ምንጮች ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘግቧል። የሀገሪቱ ቴሌቪዥን ጣቢያ በበኩሉ አማጺ ወታደሮች እጅ ሲሰጡ በተንቀሳቃሽ ምስል አስደግፎ አቅርቧል። የመንግሥት ጦር አባላት ቤተ መንግሥቱንና ወታደራዊ አገልግሎት ጭምር የሚሰጠውን በከተማዋ የሚገኘው የአውሮፕላን ማረፊያ መልሰው ተቆጣጥረዋል ነው የተባለው። የከተማ ነዋሪዎች እንዳሉት በኒያሚ በዛሬው ዕለት አንጻራዊ ሰላም በመስፈኑ ሱቆችን ጨምሮ አገልግሎት ሰጪ ተቋማት ስራ ጀምሯል። በማዳመጥ ላይ ያላችሁት ዶቼ ቬለ ነው። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የ3 ዓመት ሕፃን ነው ተብሏል። የጋዛ የጤና ምንጮችን ጠቅሶ ሮይተርስ የዜና ወኪል እንደዘገበው በዲር አልባላህ በተፈጸመ የአየር ጥቃት ቁጥራቸው በውል ያልታወቀ ፍልስጤማውያንም ቆስሏል። የእስራኤል መከላከያ ሰራዊት ዛሬ ባሰራጨው መግለጫ ደግሞ በስፍራው በእስራኤል ወታደሮችና ሲቪሎች ላይ ጥቃት ለመሰንዘር ሲዘጋጅ ነበር ያለውን ግለሰብ መግደሉን አስታውቋል። መግለጫው አክሎም በትላንትናው ዕለትም በጋዛ ሰርጥ የሐማስ አባላት ናቸው ያላቸውን 5 ታጣቂዎችን መግደሉን አክሏል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት እንደ ጎርጎሮሳውያን አቆጣጠር ባለፈው ጥቅምት ወር 2026 በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ከተደረሰ ወዲህ የተገደሉ ፍልስጤማውያን ቁጥር ከ1300 በላይ መድረሱን ዜናው አክሏል። ለተኩስ አቁም ስምምነቱ መጣስ አንዱ ሌላኛውን እየወነጀለ ነው። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀ። የጋራ ምክክሩ እንደ ጎርጎሮሳውያን አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ መከላከያ ስምምነት መሰረት የሚካሄድ ነው ተብሏል። ሀገራቱ የደረሱበት የመግባቢያ ሰነድ በአንድ ሀገር ላይ የተቃጣ ጥቃት በሁለቱም ላይ እንደተፈጸመ በመቁጠር በጋራ ምላሽ ለመስጠት የሚያስችላቸው እንደሆነ የሮይተርስ ዘገባ ያመለክታል። ከዚህ በተጨማሪም በሀገራቱ መካከል የመከላከያ አቅምን ለማጠናከር እንደሚያግዝም ዜናው አክሏል። በአሜሪካ፣ እስራኤልና ኢራን መካከል የተቀሰቀሰው ጦርነት ክፉኛ የተጎዳችው ሳውዲ አረቢያ በአካባቢው ተገዳዳሪ ኃይል ሊያደርጋት የሚያስችላት አጋር ፍለጋ ስታትር እንደቆየች መረጃዎች ያመለክታሉ። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱም ሀገራት ባለስልጣናት ዛሬ አስጠነቀቁ። በተለይ በቻይና በጎርፉ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። የኔፓል ባለስልጣናት ዛሬ ጧት በነዋሪዎች የእጅ ስልክ ባስተላለፉት የማስጠንቀቂያ አጭር የጽሑፍ መልእክት ባለፈው ሮብ ከፍተኛ ጉዳት በደረሰበት አካባቢ ተጨማሪ ቅጽበታዊ ጎርፍ ሊኖር እንደሚችል በመጥቀስ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የቻይና ባለስልጣናት በበኩላቸው ከኔፓል ጋር በሚያዋስነው ድንበር አካባቢ የተፈጠረው ሐይቅ ሌላ አደጋ ሊያስከትል እንደሚችል አስጠንቅቋል። ኔፓልና ቲቤት በሚዋሰኑበት ተራራማ አካባቢ በደረሰ የጎርፍ አደጋ የሞቱ ሰዎች ቁጥር 781 የደረሰ ሲሆን ከ3000 በላይ ደግሞ እስካሁን ደብዛቸው አልተገኘም። ይህ ዶቼ ቬለ ነው። አርማጮች፣ ዜናውን ለማጠቃለል አርስቶችን አንዴ በድጋሚ ላስታውሳችሁ። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጎርጎሮሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደ ምርጫ ፕሬዚደንት ሂቺለማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግሥት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረም። እስራኤል በማዕከላዊ የጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የ3 ዓመት ሕፃን ነው ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀ። የጋራ ምክክሩ እንደ ጎርጎሮሳውያን አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ የመከላከያ ስምምነት መሰረት የሚካሄድ ነው። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱም ሀገራት ባለስልጣናት ዛሬ አስጠነቀቁ። በተለይ በቻይና በጎርፉ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። ውድ አድማጮች፣ ለዛሬ ያለው ዜና በዚሁ አበቃም።
1: ለዓለም ዜናው ዮሐንስ ገብረ እግዚአብሔርን አመሰግናለሁ። በሙዚቃ ፋታ ውስጥን ተመልሰን እንገናኛለን።

0: አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ ራዲዮ የዕለተ እሁድ ስርጭታችን ነው። አሁን ሳምንታዊ የንዋይ ዝግጅት የሚደመጥበት ሰዓት ላይ ደርሰናል። በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል የተፈጠረው ውጥረት ለማርገብ በሳምንት መጀመሪያ በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት ኦሌሴጎን ኦባሳንጆ ወደ መቀሌ አምርተው ነበር። ይህ የኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችላል ሲል ያጠይቃል የዛሬው የንዋይ ዝግጅት። ውይይቱን የመራችው ሂሩት መለሰ ነች። ከዝግጅቱ ጋር መልካም ቆይታ።
1: ጤና ይስጥልን አድማጮቻችን። በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል የተፈጠረው ውጥረት አሁንም እንደቀጠለ ነው። በመካከሉም የክልሉ ባለስልጣናት በመቀሌና በሌሎች አካባቢዎች የድሮን ጥቃቶች መፈጸማቸውን አስታውቀዋል። ውጥረቱ በተባባሰበት በዚህ ሳምንት ሰኞ በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ መቀሌ መሄዳቸው መሰማቱ የሰላም ውጥረት እንደገና የመንቀሳቀሱ ተስፋ ተደርጎ ተወስዷል። በኦባሳንጆና በህወሓት ሊቀመንበር በደብረጽዮን ገብረ ሚካኤል መካከል ባለፈው ሰኞ የተደረገው ውይይት በህወሓትና በፌደራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበረ የትግራይ ክልል የኮሙኒኬሽን ቢሮ ባወጣው መግለጫ አስታውቋል። ከኢትዮጵያ መንግስት በኩል ግን እስካሁን ስለ ኦባሳንጆ ጉብኝት የተባለ ነገር የለም። ይሁንና አዲስ ለተጀመረው ለዚህ የሰላም ጥረት በኢትዮጵያ የሚገኙ የአሜሪካና የአውሮፓ ህብረት አባል ሀገራት እንዲሁም የሌሎች ምዕራባውያን ሀገራት ኤምባሲዎች ድጋፋቸውን አስታውቀዋል። ያም ሆኖ ዲፕሎማቶቹ ዳግም ጦርነት እንዳይቀሰቀስ ስጋታቸውን መግለጻቸው ጥሪም ማስተላለፋቸው አልቀረም። የኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችላል? ተግዳሮቶቹስ? የዛሬው ንዋየ ዝግጅት ትኩረት ነው። በዚህ ውይይት ላይ የሚሳተፉ አራት እንግዶችን ነበረ የጋበዝነው። ለአሁኑ የተገኙልን ሶስቱ ብቻ ናቸው። እነርሱም አቶ አብዱራህማን ሰኢድ የአፍሪካ ቀንድ ጉዳዮች ተመራማሪ፣ አቶ ነጋልኝ መኳንንት የዓለም አቀፍ ግጭትና ዲፕሎማሲ ተመራማሪ እንዲሁም አቶ አወት ልጃለም የህግ ባለሙያና ተንታኝ ናቸው። እንግዶቻችን ጥሪያችንን አክብራችሁ በዚህ ውይይት ላይ ለመሳተፍ ስለተገኛችሁልኝ በጣም አመሰግናለሁ። እንግዲህ ኦባሳንጆ መቀሌ ሲሄዱ ያሁኑ የመጀመሪያቸው አይደለም። በሰኔ ወርም መቀሌ ነበሩ። የዚህ ሳምንት የኦባሳንጆ የሰላም ጥረት ግን የተለየ ትኩረት የሳበ ይመስላል። እናንተ እንዴት አገኛችሁት? ከአቶ ነጋልኝ እንጀምር።
2: እኔ እንኳ በጣም የተለየ ሰርፕራይዝ ወይም ትልቅ ነገር አድርጌ ለመውሰድ በጣም ይቸግረኛል። ምክንያቱም ከዚህ ቀደምም ተከታታይ የሆነ ሁለቱን አካላት የማግባባት ስራ አንዱ ተቀጥላ ነው። ነገር ግን አሁን በተለይም አጀንዳ ለመሆን የበቃውና ትኩረት ሊስብ የቻለው እንደሚታወቀው በቅርብ በትግራይ ክልል የተደረጉ የድሮን ጥቃቶች እንዲሁም አሁን ክልሉ በተለይም የህወሓት ኃይሎች ከሌሎች ኢትዮጵያ ውስጥ የሚንቀሳቀሱ እና ከሌሎች ሀገራትም ካሉ ኃይሎች ጋር ጥምረት ፈጥረው የፌደራል መንግስቱ ጋር ያነጣጠረ እርምጃዎችን ለመውሰድ ንግግር እያደረጉ ባሉበት ወቅት እንደዚህ አይነት ውይይት እና የኦባሳንጆ መሄድ ከዛ ጋር በማገናኘት ነው የተለየ ትኩረት የሚሰጠው እንጂ ከዚህ ቀደም ተደጋጋሚ ውይይቶችን ተደጋጋሚ ጉብኝቶችን አድርገው በዚህ ልክ መግለጫም እንደተጠቀሰው በሌሎች ሀገራትም አልወጣም። በሚዲያውም በኩል ይህን ያክል ትኩረት አላገኝም እና አሁን ካሉት ወቅታዊ ሁኔታዎች እንዲሁም ከተፈጸሙት የድሮን ጥቃቶች አኳያ ምን አይነት እንድምታ ይኖረዋል ከሚል አኳያ ይመስለኛል ሰሞኑን ትኩረት የሰጠው።
1: አቶ አወት እርሶስ እንዴት አገኙት?
3: ያው የተወሰነ ትኩረት ስቧል። አዲስ አይደለም የኦባሳንጆ ጥረት። ከዚህ በፊትም ያው በተደጋጋሚ መጥተው ያውቃሉ። አሁን ትንሽ ውጥረቱ ኦልሞስት ጫፍ ላይ የደረሰ ስለመሰለ፣ በእርግጥም ውጥረት ብቻ ሳይሆን የድሮን ጥቃቶች በተደጋጋሚ በተለያዩ የትግራይ አካባቢዎች በመቀሌ ከተማም ጨምሮ መፈጸሙን ያው የሚታወቅ ነው። ስለዚህ ጦርነቱ እንዳይጀመር ወይም ደግሞ ተጀምሯል ብሎ መከራከርም ይቻላል እንዳይባባስ ለማርገብ በሚል ጥረት ነው የሚመስለው። ይሄ ምን ያህል ውጤታማ ይሆናል በፌደራል መንግስት ለዚህ ጉዳይ ምንም የተባለ ነገር የለም። በትግራይ ክልል በኩል ሲገለጽ የሰማነው በቃ በድንገት ነው የመጡ ከዛ በኋላ ተገናኘን እንደዚህ ነገሮች አስቀመጠን ወዘተ የሚል ነው። ስለዚህ በደንብ ታስቦበት ይሄ ነገር ከዚህ በፊትም በተደጋጋሚ ያው የጦርነቱ ስጋት አለ እየተባለ እናንተም ስትሰሩ ነበር መደቦች እኛም ስናገር ነበርና ተሸላጊው ትኩረት አግኝቷል ብዬ እኔ አላስብም። ወል ጥሩ ነው ጥሩ ነው እንደዚህ አይነት መኖሩ ግን አለሻለል ከዚህ በላይ ይሄ ነገር በድርድር ካልተፈታ ወደ መጥፎ የሆነ ነገር ይሄዳል ተብሎ ይበልጥ ትኩረት ቢያገኝና ይበልጥ ቢሰራበት ነው እኔ ሞር ውጤታማ ይሆናል ብዬ የማስበው።
1: አቶ አብዱራህማን እርሶስ እንዴት አዩት?
4: የፕሪቶሪያ ስምምነት መፍረስ ከጀመረ ከልክ ከስምምነቱ እንደተፈረመ በኋላ ነው። ለምሳሌ በሚዲያና በሌላ ጸረ ህወሓት በኢትዮጵያ መንግስት በኩል ሲሰራበት ቆይተዋል። ታጣቂ ኃይሎችን ሳይቀር ማስታጠቅና በአፋር ክልል እዛ ላይ ካምፕ እንዲሰሩም ተፈቅዶላቸው ቆይተዋል። ሌላው ደግሞ የህወሓትን ከመደበኛ ፓርቲ ከመሆን መሰረዛቸውም እና ብዙ ጸረ ፕሪቶሪያ የሆኑ አሰራሮች እዛው ቆይተዋል። በኢትዮጵያ መንግስት ደግሞ ጸረ ህወሓት ያላቸው አስተያየት ደግሞ ምናልባት ህወሓትን ትጥቅ ማስፈታቱ በሙሉ እንዳልተሰራበት፣ በተለይ ደግሞ የከባድ መሳሪያ እንዳላስረከቡ ተብሎ ክስ ሲሰነዘር ቆይተዋል። ለማንኛውም ግን በህወሓት በኩል ለአፍሪካ አንድነትና ለዓለም ክሳቸው ሲያቀርቡ ቆይተዋል። የዓለም ማህበረሰብ ብዙ ትኩረት ሳይሰጠው ቆይተዋል እስካሁን ማለት ነው። ይሄ በአሁኑ ጊዜ የአባሳንጆ መምጣት ወደ መቀለ ወይም የአውሮፓ ህብረት አምባሳደሮች ያወጡት ስቴትመንትስ በሙሉ ለዲፕሎማሲ ኮንሰምፕሽን ተብሎ ነው እንጂ ጉዳዩን ለመፍታት ተብሎ አይደለም የሚል አስተያየት አለኝ። በተለይ ደግሞ በአሁኑ ጊዜ የኢትዮጵያ ፌዴራል መንግስት በተጠናከረበት ጊዜና እንዲሁም ሰራዊቱን እንደገና አደራጅቶ በቴክኖሎጂም ታጥቀ ያለው በሚልበት ጊዜ ብዙ ስጋት ስለማይታያቸው በመንግስት ላይ ብዙ ትኩረት ሳይሰጡት ይቆያሉ። ትኩረት የሚሰጡበት ጊዜ መንግስትና ተቀናቃኝ ኃይሎቹ የተመጣጣኝ የሆነ ኃይል ሲኖራቸውና አንዱን ሌላውን የማፍረስ በተለይ የኢትዮጵያ መንግስትን የማስወገድ አቅም ሲኖረው ያኔ ምናልባት ሊንቀሳቀሱና ጉዳዩን ትኩረት ሊሰጡት ይችላሉ። እስካሁን ግን ብዙ የተሰጠ ትኩረት የለም። በህወሓት በኩልም የተባለው የአቦሳንጆ ወደ መቀለ መምጣት ብዙ ለውጥ የሚያመጣ አይደለም። በተለይ ደግሞ ከዚህ በፊትም ለፎሎው አፕ መደረግ የነበረባቸው ጉዳዮች ሳይደረጉ ቆይተዋል እየተባለ ነው ያለው። ስለዚህ ሁኔታው ስቴተስ ኮ እንዳለ ሆኖ ምናልባት ወደ ጦርነት የሚደርስበት ሁኔታ ደርሰዋል። እንደተባለው ደግሞ የድሮን ጥቃቶች ኦልሬዲ በህወሓት ላይ እና በመቀሌና ትግራይ ውስጥ እየተፈጸመ ስለሆነ የሚቀረው ምናልባት የህወሓትን ግብረ መልስ እና የእነሱ ኦፊሻሊ ጦርነት ላይ መግባታቸው ብቻ ነው። ይህም ብዙ ሩቅ አይመስለኝም። በተለይ ደግሞ ባደረጉት በአሁኑ ጊዜ ጥምረት ከፋኖ፣ ከሶማሊያዎች፣ ከኦሮሞዎች እና ሌሎች ኃይሎች

0: ከነበሩ ውይይቶች ማግስት ከኦብሳንጆም የተለያዩ ጉብኝቶች ማግስት እነዚህ የአውሮፓ ሀገራት እንዲሁም ካናዳ እንደ ኖርዌይ፣ ዩናይትድ ኪንግደም፣ አሜሪካን ጨምሮ እንደተጠቀሰው የተለያዩ መግለጫዎችን አፕሪሺየት እናደርጋለን። ግጭት ሲፈጠር ደግሞ እስካሌት ሲያደርግ ደግሞ ኮንሰርነን እያሉ በተለያዩ ጊዜያት መግለጫዎችን ያወጣሉ። ይሄ አንዱ የዛ አካል ነው። ነገር ግን አሁን ካለ ወቅታዊ ሁኔታ እሱን አሳሳቢነት ለመግለጽ የተደረገ የዲፕሎማሲ ኮሚኒኬሽን ነው። ይሄ ግን አንድ ነገር ይነግረናል ማለት እንዲሁም አይታለፍ። አንደኛ አሁን በሀገሪቱ ውስጥ ያለው በተለይም በህወሓትና በፌዴራል መንግስት ያለው ሁኔታ ከዚህ ቀደም ላለፉት 3 ዓመታት 4 ዓመታት ከፕሪቶሪያ ስምምነት በኋላ የነበረው ቃላት የመወራወር ሁኔታ ብቻ ሳይሆን አስጊ የሆነ የጦርነት ድባብ እንዳለ ያሳያል። አንደኛ መግለጫዎቹ በእርግጠኝነት በጣም ከዚህ ከፍ ያሉ መግለጫዎች ወጥተዋል። በጣም አሳሳቢ የሆኑ መንግስትንም ህወሓትንም ከፍ ያሉ ቃላት የተጨመሩበት መግለጫዎች ወጥተዋል። ይሄኛው በጣም ዲፕሎማቲክ ነው፣ ያሳስበናል፣ ውይይቱ መጀመሩ በኦብሳንጆ ደስ ይለናል የሚሉ ናቸው። ይሄኛው በጣም ዲፕሎማቲክ ነው፣ ከዚህ በላይ ጠንካራ መግለጫዎች ወጥተዋል። ስለዚህ ነገር ግን አሁንም ይሄም በተለይ ደግሞ ሰብሰብ ያሉ ኤምባሲዎች እንዲሁም አሜሪካን ጨምሮ መግለጫ ማውጣታቸው አንደኛ አሁን ሁለቱ አካላት በተለይም በህወሓትና በፌዴራል መንግስት መካከል ያለው ውጥረት ደረጃ ከፍተኛ መሆኑን የሚያሳይ ነው። ሁለተኛ መሬት ላይ የሚታዩ ነገሮች አሉ። አንደኛ ጥቃቶች አሉ። ሁለተኛ ነገር በተለያዩ ቦታዎች ላይ ውጥረቶች ያለፉ ግጭቶች ነበሩ፣ ሰዎች የሞቱበት፣ በሁለቱም ኃይሎች ላይ የሰው ኃይል የጠፋበት ግጭቶች ነበሩ። ስለዚህ ጉዳዩ እንደው ከዚህ ቀደም እንደነበረው የቃላት መወራወር ብቻ ሳይሆን መሬት ላይ ያለ አስጊ ደረጃ ደርሷል። ስለዚህ ይህን የሚያሳይ ነው እነዚህ ሀገራት መግለጫ ማውጣታቸው። ከዛ ባሻገር ግን አንዱና አሳሳቢው ነገርም እነዚህ ሀገራት እንዲህ አይነት መግለጫ እንዲያወጡ የተገደዱበት ነገሮች ወደ መቀዛቀዝ እና እልባት ወደ ማግኘት ሳይሆን ከፍተኛ የሆነ በሁለቱም ማለች ራሳቸውን የማጠናከር የማደራጀት ወታደር ምልመላ ውስጥ ወደ ጦርነት ሲገባ ለመግባት ሁለት ተፋላሚ ኃይሎች የሚያደርጉት እንቅስቃሴ ውስጥ ነው ያሉት። በትግራይ ውስጥም እንግዲህ በሚዲያም እንደምናየው በተለያዩ መድረኮችም እንደሚገለጸው አስገዳጅ የሆነ የወታደር ምልመላ እየተደረገ ነው። በፌዴራል መንግስትም ያልተቋረጠ ይሄው የማሰልጠን እንደዚህ አይነት ነገሮች፣ በሚዲያ ያለው መካሰስ ደግሞ በጣም እየጠነከረ ነው ያለው። በመንግስት ሚዲያዎችም ህወሓት የሚሳልበት የትግራይ ኃይሎች የሚሳሉበት መንገድ ከፍተኛ የሆነ ተደጋጋሚ ዘገባዎች እየወጡ ነው፣ በህወሓት ደጋፊ በሆኑ ሚዲያዎች በኩልም እንደዛው አይነት። ስለዚህ ጦርነት አንዴ ዝም ብሎ በመወራወር ሳይሆን እንደዚህ አይነት ዲቨሎፕመንት ናቸው ጦርነትን ወደ መጨረሻው ጫፍ ወይም ወደ መሬት ላይ ወደ ወረደ ግጭት ውስጥ የሚያስገቡትና የወታደር ምልመላ፣ የቃላት ጦርነት፣ ከዛ መጨረሻ ላይ ያው አክቹዋሊ የሆነ ጦርነት ይፈጠራል። እና ይሄን ሂደት ስለሚገነዘቡ እነዚህ አካላት ወይም እነዚህ የምዕራቡ ዓለም ዲፕሎማቶች እና ኤምባሲዎች ከዛም ደግሞ የኦበሰንጆ የሰሞኑ ጉብኝት እሱን አሳከው ይህን መግለጫ አውጥተዋል እና ጉዳዩ ያለበትን አሳሳቢነት የሚገልጽ ነው። እነዚህ ሀገራት በተለይም በዛ ብለው መግለጫ እንዲያወጡ የተገደዱት።
1: አቶ አብዱራህማን፣ በዚሁ ጥያቄ ላይ እንቆይና የምዕራባውያኑ ሀገራት ማሳሰቢያዎች በሁለቱ ወገኖች ላይ ምን ያህል ተጽዕኖ ማሳደር ይችላሉ ብለው ያምናሉ?
2: ጉዳዩን ሲሪየስ ከወሰዱት ተጽዕኖ ማሳደር ይችላሉ። ለምሳሌ የእገዳ ነገሮች አሉ። በአሜሪካ በኩል በተለይ ኃይለኛ መሳሪያ ነው እገዳ ከፈጸሙ ኢትዮጵያ መንግስት ላይ ብዙ ጫና ሊፈጥሩበት ይችላሉ። በአውሮፓ ህብረትም እንዲሁ በኢኮኖሚና በዲፕሎማሲ ብዙ ጫና ሊያደርጉ ይችላሉ። እስካሁን ግን የዛ ፍላጎት ወይም የዛ ቅደም ተከተል ፕራዮሪቲ የሚሰጠው ጉዳይ ሆኖ አይታየኝም ለአሜሪካኖቹም ለአውሮፓ ህብረትም። ምክንያቱም ሌላ ታላላቅ ጉዳዮች የዩክሬን፣ የኢራን እና ሌሎች የዓለም ጉዳዮች የቻይና ምናምን ስላሉ በአሁኑ ጊዜ ምናልባት ይህን ነገር እስካሁን ኃይለኛ ትኩረት የሚሰጥ ነገር አይደለም። ሁለተኛው ግን ዋናው በሁለቱ ተቀናቃኝ በኩል የግጭት ጉዳዩን በድርድር የመፍታት ፍላጎትና ዝግጁነት ሲኖር ብቻ ነው ሌላ አማላጅ ወይም ሚዲየተር ስራውን በደንብ መስራት የሚችለው። እዚህ ላይ ኦብሳንጆም ይሁን አፍሪካን ዩኒየን እና ሌሎችም በአሁኑ ጊዜ በኢትዮጵያ መንግስት፣ በኢትዮጵያ ፌዴራል መንግስት የዛን ያህል ፍላጎት ያለው አይመስልም። ምክንያቱም ህወሓት በጣም እንደተዳከመ እያየው ነው። ህወሓት ተከፋፍለዋል። ህወሓት የህዝብ ተቀባይነቱም ቀንሰዋል ከነበረበት ሁኔታ። ስለዚህ ምናልባት ከህወሓት ጋር

0: ተደራድሮ መፍትሄ የመድረስ ብዙ ፍላጎት አይኖረውም፣ ስጋትም ስለማይኖራቸው ማለት ነው። በህወሓት በኩል ደግሞ የፌዴራል መንግስት የሚሰራው ያለው ስራዎች በሙሉ ህወሓትን ይበልጥ የሚያዳክም እንጂ በድርድር ለመፍታት ዝግጁነት እንደሌለው እየታያቸው ነው። ስለዚህ በዚህ ምክንያት የሆነ አይነት ድርድር ይሁን የውጭ ጫና ብዙ ኢፌክቲቭ የመሆን እድሉ በጣም የተወሰነ ነው ማለት ይቻላል።
1: አቶ አወት፣ ሁለቱ ተወያዮች በሰጧቸው ትንተናዎች ወይም ሀሳቦች ይስማማሉ እርሶ?
2: በአመዛኙ እስማማለሁ። እኔ ምንድነው የምለው፣ አሁን የምዕራባውያኑ የሰጧቸው መግለጫዎች፣ ስቴትመንቶች ጉዳዩ እየተከታተሉት እንደሆነ ምን ላይ እንደደረሰ እንደተረዱት ነው የሚያሳየኝ ለእኔ ማለት ነው። ግን ደግሞ ጫናው ምን ያህል ይሆናል? ለምሳሌ ውጤታማ ይሆናል ወይ? የማስቆም የመግታት ውጤት ይኖረዋል ወይ ብዬ ሳስብ አይመስለኝም። አሁን ችግሩ ምንድነው? የምዕራባውያኑ ያው ብዙ ጊዜ በጣም ጉዳት ከደረሰ በኋላ ነው ብዙ ጊዜ አክቲቭ ሆኖ የሚመጡት ማለት ነው። ከዚህ በፊት ብዙ ጊዜ ደብዳቤ እየተጻፈ ምን እየተባለ ነበር፣ ግን ምንም አላሉም ነበር ማለት ነው። ስለዚህ ውጤት እንዲኖረው በትክክል ከዚህ በላይ አክቲቭ በመሆን ማለት ነው ወደ ጠረጴዛ መምጣት አለባችሁ ብሎ ፕሮአክቲቭ የሆነ እንቅስቃሴ ካላደረጉ በስተቀር ኦኬ፣ መግለጫው ጉዳዩ እንደገባቸው እንዳሳሰባቸው ምን ሊከሰት እንደሚችል ጉዳዩን እያዩት እንደሆነ ያሳያል። ግን ከዛ በዘለለ የተጨበጠ እንቅስቃሴ ካላደረጉ በስተቀር ብዙ ውጤት ይኖሯል ብዬ እኔ አልገምትም ማለት ነው። ለምሳሌ የማስቆም ውጤት ማለት ነው። አደጋው ሁላችን ተስማምተናል፣ አደጋ እንዳለ። ምክንያቱም ዝም ብሎ አደጋ ብቻ ሳይሆን የተጀመሩ ጥቃቶችም ስላሉ፣ በትግራይ በኩል ግብረ መልስ ነው የቀረው። እንግዲህ ወደ ሙሉ የሆነ ጦርነት ለመግባት ግብረ መልስ ነው የቀረውን ጥቃት ካለ የአየር ጥቃት ካለ ያው ጦርነት ተጀምረዋል ነው የሚባለው። ስለዚህ ከመግለጫ በዘለለ ስራ ካልሰሩ በስተቀር እኔ ብዙም ውጤት ይኖራል ብዬ አላስብ ማለት ነው።
1: ድንገተኛ ከተባለው የኦባሳንጆ ጉብኝት በኋላ የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ እንዳለፉት ጊዜያት በክልሉ ውጤት ያላመጡ ያላቸው ውይይቶችን የመድገም ምንም ፍላጎት እንደሌለው አስታውቋል። እንግዲህ ስለ ድርድሩም ቅድመ ሁኔታዎችን አስቀምጧልና የኢትዮጵያ መንግስት እስካሁን ስለ ኦባሳንጆ ጉብኝት ያለው ነገር የለም። የፌዴራል መንግስቱ ዝምታና ህወሓት ለውይይት ያስቀመጣቸው ቅድመ ሁኔታዎች ሁለቱን ወገኖች ምን ያህል ለውይይት ሊያቀራርባቸው ይችላል ወይስ ያራርቃቸዋል? አቶ አብዱራህማን፣
0: እንግዲህ ለውይይት መቀራረብ የፕሪቶሪያን ስምምነት ማስፈጸም ብቻ ነው እና በህወሓት በኩል የመጣው ለምሳሌ የቅድመ ሁነት ፕሪኮንዲሽን ከፕሪቶሪያ ጋር የተያያዘ ነው። የአገልግሎቶቹ ሆስቲሊቲ የማቆም በሚዲያም ይሁን በሌላ አገባብ እና ተፈናቃዮች ደግሞ ወደ ቦታቸው እንዲመለሱ የሚሉ ናቸው። እነዚህ ሁሉ በፕሪቶሪያ ስምምነት ላይ ተካተዋል። እሱም ማስፈጸም ጉዳዩን ብዙ ሊያሻሽለው ይችላል። በኢትዮጵያ መንግስት ምናልባት ሊኖራቸው የሚችል ፕሪኮንዲሽን የህወሓት ትጥቅ መፍታት መረጋገጥና የከባድ መሳሪያ ማስረከብ ሊሆን ይችላል። ግን ይሄም በሚዲያተሮቹ እንደ ኦባሳንጆ ያሉ እና የአፍሪካ ዩኒየን የሚሊተሪ አታቼዎች በእነሱ በኩል ማስደረግ ይቻላል። ዋናው እዚህ ያለው ችግር ምንድን ነው? የዚሮ ሳም ጌም ባህል የሚባል አለ። ኮንፍሊክት ሬዞሉሽን ላይ አንዱን ሌላውን አሸንፎ ሙሉ በሙሉ ካልጨረሰው ኮንፍሊክቱን የመጨረስ እድሉ አይኖርም። ስለዚህ የፕሪቶሪያ ስምምነቱም ራሱ ከጦርነቱ እረፍት ለማግኘት እንጂ ፍጹም ለኮንፍሊክቱን ሪዞልቭ ለማድረግ እየተደረገ አይመስለኝም። እስካሁን ያለው ሁኔታዎች ሳመዛዝን ባለፉት 3 ዓመታት ብዙ ችግር አለ። በዚህ ምክንያት ይህንን ጉዳይ አንዱን ሌላውን የማሸነፍ እና ጦርነቱ በዛ ብቻ ነው ማለቅ ያለበት ተብሎ የሚታመንበት በኢትዮጵያ ፖለቲካል ባህል ላይ ቆይተዋል። የመንግስቱም ስርዓት ቢሆን የኃይለ ሥላሴም በሙሉ ተገርስሶ እስካልጠፉ በውይይት ሲፈታ ችግሮች ከተቀናቃኞቹ ጋር ታይቶ አያውቁም፣ ሂስቶሪካል ማለት ነው፣ በመሳፍንቱም ጊዜ። አሁንም ያለው ይሄ ነው እና ይሄ እስካልሆነ እስከሆነ ድረስ ችግሩ የሚፈታ አይመስለኝም። ወደ ጦርነት የሚገቡበት አዝማሚያዎቹም በጣም እየገፉ ናቸው ያሉት እስካሁን።
1: አቶ ነጋልኝ፣ እርሶስ ምን ይላሉ?
3: የኢትዮጵያ መንግስት እነዚህ ኤምባሲዎች መግለጫ ሲወጡ በህዋት በኩል መግለጫ ሲወጣ ምንም የተባለ እንግዲህ እኔ በኩል የሰማሁት መግለጫም የለም በሚዲያዎችም በዚህ በፓርቲውም በኩል የወጣ ነገር አላየሁም። ይሄ ያው የተለመደው ከርተሲ ኮል የሚባል አለ በዲፕሎማሲ። ግን የተለየ ኮንክሬት የሆነ የዲፕሎማሲ ወይም ሌላ የኢኮኖሚ የሚሊታሪ ውይይት ላይኖር ይችላል ከርተሲ ኮል ይባላል። አሁን ይሄኛውም የኢትዮጵያ መንግስት የወሰደው እንዳንድ ከርተሲ ኮል ነው ይህንን የኦባሳንጆን ጉብኝት። ስለዚህ እንዳንድ የተለመደ የዲፕሎማሲ ኢንጌጅመንት አልፈዋለው ነው። ለዛም ዝም ብሎ አልፎታል። ያ ማለት ግን ውይይቶች በውስጣቸው በፓርቲው ወይም በፖለቲካው በሚሊተሪው ውስጥ ያሉ ሰዎች ራሳቸው ምን ሊሆን ይችላል ብለው ውስጣዊ ውይይት ማድረጋቸው አይቀርም። ኦብቪስሊ እንግዲህ ያው ትልልቆቹ ኤምባሲዎችም አሜሪካን ጨምሮ መግለጫ ስለወጡ ስለዚህ ኢትኛዋ የወሰንጆ ውይይት ወይም ኤምባሲዎቹ ያወጡት መግለጫ ይሄንን ወቅታዊ የፖለቲካና የዲፕሎማሲ ትኩሳት በጣም ከፍተኛ ሆነ ተጽዕኖ ሊያመጣ ስለማይችል የኢትዮጵያ መንግስት በዝምታ ነው ማለፍ የፈለገው። ለህዝብ ለዓለም አቀፍ ኮሚኒቲ ወይም ለህዝብ የሚሆን መግለጫ አልወጣው ጉብኝቱን ወይም ኤምባሲዎቹ ያወጡትን መግለጫ እንዳንድ የተለመደ የዲፕሎማሲ ኮሙኒኬሽን ወይም ከርተሲ ኮል በማየት ከዛ ቆያ ነው ኢትዮጵያ መንግስት ዝምታን ይመረጣው ይያስባሉ።
1: አቶ አወት ሁለቱ ተዋዮች ከሰጡት አስተያየት እርሶ ምን የተለየ ሐሳብ አለዎት?
2: የኔ ሐሳብ ምንድነው አሁን በትግራይ በኩል እነዛ ቅድመ ሁኔታዎች ማስቀመጡ በፌደራል መንግስት በኩል ሀቀኛ የሆነ ሁለተኛ የሆነ ድርድር ሊያደርግ ፍላጎት የለውም ብሎ ተስፋ የመቁረጥ ማለት ላይ ካለሽ አይደለ እንደዚህ ጊዜ ለመግዛት ነው እንደዚህ አይነት ነገር ያለ እንጂ ድርድር ጉዳይ ይፈታል ብሎ በትክክል ካለማመን የመነጨ ይመስለኛል። እነዛ ቅድመ ሁኔታዎቹ ጠንከር ያሉ ኦልሞስት በፌደራል መንግስት ሊደረጉ ይችላሉ ተብሎ የማይገመቱ ናቸው ማለት ነው። ማስካሁን ካየነው ባህሪ ተነስተን ባለፈው 3 ከፕሪቶሪያ በኋላ የፕሪቶሪያ ስምምነትም ከዛ በኋላ ያሉ ነገሮች መሰረት አድርገን ስናየው ቅድመ ሁኔታዎቹ ሊያሟላ ይችላል በሚል ግምት ሳይሆን ዝም ብሎ ጊዜ የመውሰድ ጊዜ መፍጀት ነው እንጂ በትክክል ፍላጎት የለውም በሰላም የፍታት የሚል ግምት የተያዘ ይመስለኛል። በፌደራል በኩል ኦብቪስሊ ዝም ካለ አትሊስት ለፐብሊኩ ማለት ነው ለፐብሊኩ ውስጥ ለውስጥ ከኦባሳንጆ ጋር ምን እንደተዋዋሉ ከዲፕሎማቶች ጋር ምን እንደሚባባሉ አናውቅም። ለፐብሊክ የሚሆን ነገር አለ ማለቱ ግን ብዙም ፍላጎት የለኝም ብዙም ግምት አልሰጠሁትም ለማለት ይመስላል ማለት ነው። ስለዚህ ደምረን ስናየው ግን ይሄ የሚያሳየን ምንድን ነው በድርድር በጠረጴዛ የመፍታቱ ጉዳይ በጣም ትንሽ ተስፋ ያለው መሆኑን እናያለን። ቅድም ካነሳሽው የምዕራባውያኑ ጉዳይም አያይዘን ስናየው እነሱ ከዚህ በላይ ሄደው የግድ በዚህ መልኩ ነው መፈታት ያለበት ብለው ትንሽ ጠንከር ያለ ስራ ካልሰሩ በስተቀር ብዙም በጠረጴዛ የማለቅ በውይይት የማለቅ ጉዳይ ተስፋ የሌለው መሆኑን ነው እኔ የምገነዘበው።
1: እንግዲህ የአፍሪካ ህብረት ልዩ መልእክተኛ ኦባሳንጆ መሰል የሰላም ጥረት ሲያደርጉ የመጀመሪያቸው አይደለም። ይሁንና እነዚህ ጥረቶች ዘላቂ ሰላም ማምጣት የቻሉ አይመስልምና ችግሩ ምንድን ነው? በዚህ ሳምንት የተጀመረው የሰላም ጥረትስ ምን ያህል ተስፋ የሚጣልበት ነው? ለሁላችሁም የቀረበ ጥያቄ ነው። አቶ አወት በዚሁ ይቀጥሉልን።
2: ፕሪቶሪያ ስምምነት ትንሽ ማለት ተስፋ የጣልንበት ነገር ነበር ከነ ችግሮቹ ማለት ነው። ተኩስ ካቆመ ሌሎች ጉዳዮች በጠረጴዛ ላይ በውይይት ሊፈቱ ይችላሉ የሚል እኔ ተስፋ አድርጌ ነበር በእውነቱ። ግን ከዛ በኋላ ያሉ ነገሮች ሳያቸው ለእኔ የሚታየኝ በፌዴራሉ መንግስት ወደ ስቴተስ ኳ አንቴ የመመለሱ ጉዳይ በጣም ከባድ አይደለም። አዲስ ስራ አይደለም ብትሰራው ወደ ነበርክበት ትመለስ እና ከዛ በኋላ ወደ ጦርነት ለምንድን ነው የገባ ነው ተመልሰ እንዳንገባ ምን ማድረግ አለብን ዋና ችግሮች ምንድን ነው ብለህ ደግሞ ጠረጴዛ ላይ ያመጣቸዋለ የሚል ነበረ እኔ ያመንኩትና እንደዛ ሳይሆን የቀረው ጉድ ፌዝ የለም በትክክል በዛ የመፍታት ፍላጎት ቢኖር ኖሮ ከባድ ሆኖ አይደለም አዲስ መስመር አዲስ ስራ አሰራም የሚል ሐሳብ አለኝ። ስለዚህ አሁን ምን ያህል ማለት ተስፋው ምንድን ነው?
1: ያቶ አወት ስልክ ተቋርጧል። እሳቸው የተደወለላቸው ነው እስከሚገኙ ድረስ ከሌሎቻችሁ ጋር እንቀጥላለን። አቶ ነጋልኝ በዚህ በተነሳው ጥያቄ ላይ ምንድን ነው እርሶ አስተያየት? በዚህ ሳምንት የተጀመረው የሰላም ጥረት ምን ያህል ተስፋ የሚጣልበት ነው ይላሉ?
3: በአቶ አወት ሲገልጹ እንደነበረው አገሪቱ በከፍተኛ በዛ ሂደት ውስጥ ካለፈች በኋላ ትልቅ ተስፋ ተጥሎበት የነበረው የፕሪቶሪያ ስምምነት ቢያንስ ቢያንስ ጦርነት አስቆሞ አገሪቱን ወደ ተሻለ ሰላም ወደ ተሻለ መረጋጋት እንዲሁም ሌሎች የትጥቅ ትግሎችን እንዳይነሱ የማድረግ ተስፋ ተጥሎበት ነበር። አሁን ያ ስምምነት በሁለቱም ወገኖች በኩል ዳተኝነት ታይቶባቸዋል። በህዋትም በኩል ይሁን በፌደራል መንግስትም ይሁን ያን ስምምነት ሙሉ ለሙሉ ለመፈጸምና ቢያንስ ቢያንስ ሁሉንም ባንድ ማድረግ ባይቻል ወሳኝ የሆኑትን ለምሳሌ ትጥቅ ማስፈታት ሂደቶችን የሁለቱን አካላት ፖለቲካዊ ውይይት ማድረግና ከዚህ በተለይም ከወታደራዊ እንቅስቃሴ ራሳቸውን ወደ ኋላ በማድረግ ለሰላም ስምምነት ተግባራዊነት በመንቀሳቀስ ረገድ ሁለቱም ኃይሎች ከፍተኛ የሆነ ዳተኝነት ወይም ፍላጎት አላሳዩ። ከዛ ይልቅ በተቃራኒ አቅጣጫ ነው እንደ ተጀመረ በፕሪቶሪያ ስምምነት አካባቢ የተወሰኑ ውይይቶች የተወሰኑ በአፍሪካ ህብረት በኩልም የሞኒተሪንግ መካኒዝሙ ሰዎች የተወሰኑ ጉብኝቶች መቀሪያ ያደረጉ የሆነ የተወሰኑ ተስፋዎች ነበሩ። ከዛ በኋላ ግን ሁለቱም አካላት አንዱ አንዱን በመወንጀል አንዱ አንዱ ጥፋተኛ በማድረግ የራሳቸውን የፖለቲካ ካፒታል ለመገንባት ነው እንጂ እውነትም የሰላም ስምምነቱ መሬት ላይ ወርዶ የትግራይ ህዝብ እንዳጠቃለ የኢትዮጵያ ህዝብ ፎታ የሚያገኝበት መንገድ አልወሰዱ። ከዛ ባሻገር እንግዲህ እኔ ሁሌም ብለው በተለያዩ መንገዶች እዚህ ጉዳይ ላይ ሲወያይ ትግራይ ውስጥ ያለው ችግርና አሁን በትግራይና በፌደራል መንግስት በኩል በህዋትና በፌደራል መንግስት በኩል ያለው ችግር ብቻውን ተቀምብቦ የአገሪቱ ብቻውን እሱ ብቻ መታየት ያለበትም ምክንያቱም አጠቃላይ አገሪቱ አሁን ካለችበት የፖለቲካ ውጥንቅጥ ውስጥ አንዱ አካል ነው። እሱ ግዙፍ ሊሆን ይችላል በተለይ ከተደረገው ጦርነትና ካለው የፖለቲካ ውጥረት አኳያ። ከዛ ባሻገር ግን ከትግራይ ጦርነት በኋላ የተዋለዱ ሌሎች ጦርነቶች አሉ። አማራ ክልልም ይደረገው ኦሮሚያ ክልል ውስጥም ይደረገው። ስለዚህ በተለይ ደግሞ ሁለቱ ኦሮሚያ ክልልና አማራ ክልል ውስጥ አሁን አክቲቭ ጦርነቶች ስላሉ እነዚህ ጦርነቶች ደግሞ ከተወሰኑ ወራት ምናልባት አመት ጀምሮ ከህዋት ጋር ግንኙነት ስላላቸው በይፋ የሚገለጹ የግንኙነት መስመሮች ስላሉ አሁን ኦባሳንጆ ሄደው መቀሌ ላይ ውይይት ስላደረጉ ኢትዮጵያ ውስጥ ያለው ችግር ወይም በህዋትና በፌደራል መንግስት በኩል ያለው ችግር ይፈታል ማለት አይደለም። ምክንያቱም የሆነ ቁንጽል የሆነ የሰላም ውይይት ነው የሚሆነው። ያንንም ቢሆን ኢንክሉሲቭ የሆነ ሁሉንም የፖለቲካ ኃይሎች ያካተተ ውይይት መደረግ አለበት ሲባል የፌደራል መንግስቱ ከህዋት ጋር የሆነች ውይይት በማድረግ ችግሩን ፈታለው ብሎ አስቦ ነበር። ምናልባት ከዚህ ቀደም የሆነ ጊዜ ውይይት እናደርግ ኢትዮጵያ ያስፈልጋት አሁን መንግስት በሚያዘውና መንግስት የፌደራል መንግስት በይሁንታ በሚሰጠው አሁን ይሄ ምክክር በተባለው ኦር በሌላ መንገድ የሚመጣ የፖለቲካ ውይይት ሳይሆን አጠቃላይ ተአማኒ የሆኑ ታዛቢዎች የአፍሪካ ህብረትም አሁን አገሪቱን ችግር ለመፍታትና አቅሙም ተአማኒነቱም በፖለቲካ ኃይሎች በኩል ያለውን እሱን ማየት አለብን። ስለዚህ ውጤት ሊመጣ የሚችለው በህዋትም ይሁን ሌሎች ኃይሎች ጋር ውጤት ሊመጣ የሚችለው ተአማኒ የሆኑ አደራዳሪዎች ተጽዕኖ መፍጠር የሚችሉ በገንዘብም በምንም አቅም ያላቸው የሆነ ኃይል ፈንድ ሲሰጣቸው ወደ ውይይት የሚገቡ ፈንዱ ሲቆም ጫና ማድረግ የሚያቆሙ ሳይሆን በፖለቲካና በገንዘብ ኢንፍሉዌንስ ሊደረጉ የማይችሉ ተአማኒ የሆኑ ዓለም አቀፍ ገለልተኛ የሆኑ እንዲሁም የተለያዩ አካላት ያሉበት ከዛ ባሻገር ደግሞ ሁሉንም የኢትዮጵያ የፖለቲካ ኃይሎች የታጠቀም ሊሆን ይችላል በሰላማዊ የሚንቀሳቀስ እነሱን የያዘ ውይይት ማድረግ ከዛ ባሻገር እንደተባለው ከህዋት ጋር የሚሆን ከሌሎች በመሳሪያም በሌላ የሚንቀሳቀሱ ኃይሎች ጋር ይሄን ያማከለ ውይይት ካልተደረገ በስተቀር ኢትዮጵያ ውስጥ ሰላም ሊመጣ አይችልም። ከህዋት ጋር የተነሳውን ባጭሩ ለመዝጋት ሁለቱም ኃይሎች የፖለቲካ ዊሊንግ ነው ወይም ፈቃደኝነት ያስፈልጋቸዋል። ሁለቱም ግን አሁን የያዙት የፌደራል መንግስትም ከህዋት ጋር የተስማማው ቀን አሁን የቀሩኝ ደጋፊዎች ሙሉ ለሙሉ ጥለውኝ የፖለቲካ ካፒታል ይናጣለሁ ይላል። ህዋትም ቢሆን ከፌደራል መንግስት ጋር የሆነ ስምምነት ካደረግኩኝ አንደኛ አሁን ያለኝን የተወሰነ የፖለቲካ እንትን እሱንም አጣውና የፖለቲካ ህይወቴ ሙሉ ለሙሉ ይጠፋል የሚል ሮንግ ካልኩሌሽን አለው። ስለዚህ ሁለቱም አካላት ዊሊንግነስ ከሌላቸው ለፖለቲካዊ ውይይት ሙሉ ፈቃደኝነት ከሌላቸው አሁን በሚያደርጉት እንቅስቃሴና በመሳሪያ ታገዘ እንቅስቃሴ ውጤት ይመጣል ብዬ አላስብም። እና ዓለም አቀፍ ጫናውም ቅድም ሲነሳ እንደነበረው በጣም ዝቅተኛ በመሆኑ ማንም የሚናገረን የለም ብለው ስለሚያስቡ እሱም አንድ ይሁን ታሰጥቷቸዋል የፈለጉትን ወደ ማድረግ ነው የገቡትና ዓለም አቀፍ ጫና ከሌለ የፖለቲካ ዊሊንግነስ ወይም ፈቃደኝነት ከሌለ እንዲሁም ሁሉን አቀፍ ውይይት መደረግ ካልቻለ አሁንም ቢሆን የተወሰኑ ዲፕሎማቶች የሚያደርጓቸው የሆነ ቀን በሚያደርጓቸው ውይይቶች ችግሩ ይፈታል የሚል እምነት የለኝም እኔ።
1: ጥሩ አቶ ነጋልኝ እንግዲህ መጨረሻ ላይ ላነሳው የነበረውን ጥያቄ ነው ያነሱት። መፍትሄ ወደ መፍትሄው ገብቷል በኋላም እናነሳዋለን። አቶ አወት ተገኝተዋል። አቶ አወት ስልኮ በመቋረጡ እንግዲህ ሐሳቦን አልጨረሱም። አሁን ሊጨርሱ ይችላሉ። ይሰሙናል?
2: ያ አመሰግናለሁ። ዋናው ችግሩ ምንድን ነው? የጉድ ፌዝ ችግር ነው። ለምን መጋዋት አልተቻለም ነው ዋናው። ማለት ሩት ኮውዝን ነው አሁን ለማየት እየሞከርን ያለ ነው። ለምንድን ነው ለምሳሌ የፕሪቶሪያው ስምምነት ተስፋ አድርገንበት የነበረ የፕሪቶሪያው ስምምነት ለምን አልሰራም? መሬት ላይ አልሰራም። እና ለምንድን ነው ያልሰራው ብዬ ስመረምረው በዚህ ጉዳይ በፌዴራሉ መንግስት በተለይ ማለት ነው። አሁን እዚህም እዛም ችግር የለም ምናምን አይደለም። ዋናው የፌዴራሉ መንግስት በጉድ ፌዝ ማለት ነው። ያለፈው አልፈዋል። አሁን ግን የግድ መፈታት አለበት። ዘላቂ ሰላም መምጣት አለበት። ቅድምም ሲባል እንደነበረ በትግራይ ብቻ ሳይሆን አጠቃላይ ሀገሪቱ ላይም ቢሆን ሰላም መምጣት አለበት ብሎ በተለይ የፕሪቶሪያው ስምምነት ከመተግበር አኳያ በቁርጠኝነት በጉድ ፌዝ አለመተግበሩ ነው ብዬ ነው እኔ የማስበው ማለት ነው። ይሄ ነው ማለት ሊታረቅ የማይችል ሊፈታ የማይችል ችግር አለ ብዬ አላስብም እኔ። ዋናው መፍትሄውም በሰላማዊ መንገድ በጠረጴዛ ነው ብዬ ነው ማመን። በጦርነት ዘላቂ የሆነ መፍትሄ ሊመጣ ይችላል ብዬ አላምንም። የተወሰነ ጉዳት ይደርሳል ወዘተ ወዘተ፣ ግን ዘላቂ የሆነ መፍትሄ ሊመጣ አይችልም። እና እዚህ አካባቢ ነው ችግሩ የሚታየኝ። መፍትሄውም እንግዲህ በጉድ ፌዝ ቅድም እንዳልኩት ያለፈው አልፈዋል፣ አሁን ግን እውነተኛ ዘላቂ የሆነ ሰላም መምጣት አለበት። ሰላሙ የሚመጣ ደግሞ በጦርነት ሳይሆን ጦርነቱ ለሁሉም የኢትዮጵያ ሕዝብ እንዲሁም አካባቢውን ነው የሚያምሰው፣ ወዳልተፈለገ ነገር ይሄዳል። ስለዚህ እውነተኛ የሆነ የጠረጴዛ ላይ ውይይት ማድረግ አለብን ተብሎ ሲያዝ ነው መፍትሄ ሊመጣ የሚችል ብዬ አስባለሁ።
1: አቶ አብዱራህማን የእርስዎን አስተያየት ደግሞ እንስማ።
0: እንግዲህ እንደተባለው መፍትሄ የሌለው ችግር የለም፣ ግን የሆነ ችግር ሊፈታ የችግር ላይ ያሉ ኃይሎች መስማማትና ፍላጎት ያስፈልጋል። ይሄ ወሳኝ ነው። ይሄ እስካልሆነ ድረስ ግን ችግሩ በቀላሉ የመፍታት እድል በጣም የተወሰነና ዝቅተኛ ነው። በአሁኑ ጊዜ እንግዲህ በኢትዮጵያ መንግስት ህወሓትን አሸንፎ ጉዳዩን የመጨረስ ፍላጎት እንዳለ ብዙ የሚያሳዩ ነገሮች አሉ። እንደዚህ አይነት ደግሞ በድርድር ችግር ለመፍታት የሚያስችል ስላልሆነ አንፎርችነትሊ ያው ሁለቱ ኃይሎች ገጥመው አንዱን እስኪያሸንፍ ችግሩ እንደቀጠለ ሊሆን ነው ማለት ነው።
1: እንግዲህ በቅርቡ ደግሞ ጽምዶ የሚባል ጥምረት ስለመፈጠሩ እየሰማን ነው። የፕሪቶሪያ ግጭት የማቆም ስምምነት በህወሓትና በፌዴራል መንግስቱ መካከል ነው እንግዲህ የተደረሰው። አሁን በከዚህ ቀደሙ መንገድ የሚደረግ የሰላም ጥረት ዘላቂ ሰላም ማምጣት ያስችላል ወይ? እንግዲህ የአዲሱ ነገር አለና ካልሆነ መፍትሄ የሚባለው ምንድን ነው?
0: የጽምዶ ጉዳይ እንግዲህ የህዝብ ለህዝብ ግንኙነት ነው የሚመስለው በኤክስተርናሊ ሲታይ ማለት ነው። ወይም እነሱ እንደሚሉት በተለይ ደግሞ በትግራይና በኤርትራ ህዝብ ሰላም ለመፍጠርና ለመታረቅ ተብሎ ነው። እሱም እየቀጠለ ነው። ግን ውሎ አድሮ ወደ የጦርነት ጽምዶ ወይም ጥምረት ከመሆን የሚቀርለት አይመስለኝም። ምክንያቱም በአሁኑ ጊዜ የኢትዮጵያ መንግስት ለኤርትራም ለሱዳንም ለትግራይና ለሌላ የኢትዮጵያ ኃይሎች እንደ ፋኖና ኦላ ያሉ እንደ ጠላት ሆኖ እንደ ስጋት ሆኖ እየመጣ ስላለ የሚባለው ጽምዶ ወደ የጦርነት ወይም ደግሞ የወታደራዊ ጥምረት ከመሆን የሚቀርለት ነገር የሚኖር አይመስለኝም። ይሄ ደግሞ ጉዳዩም ይበልጥ ውስብስብ ሊያደርገው ነው ማለት ነው። የኢትዮጵያ ኢንትራ ኢትዮጵያ ኮንፍሊክት ከመሆን አልፎ እንደ ሪጂናል ኮንፍሊክት ሊሆን ይችላል። ይሄ እንግዲህ አሰላለፉ አሁን በሱዳን መንግስት በኢትዮጵያ መንግስት ላይ ክስ ሲያቀርብ ቆይተዋል፣ ሲነገርለት ቆይተዋል። በኤርትራ በኩል ደግሞ በኢትዮጵያ በኩል የባህር በር በሚል ሰበብ የጦርነት አዋጅ ታውጀዋል። እና የአሁኑ ጦርነት የህወሓትና የኢትዮጵያ መንግስት ከመሆን አልፎ ወደ ሪጂናል ኮንፍሊክት የመሆን እድሉ እሱም ትልቅ እየሆነ እየመጣ ነው።
1: መፍትሄው ምንድን ነው?
0: አዎ መፍትሄው በአሁኑ ጊዜ በኢትዮጵያ መንግስት አይ ቲንክ ኢኒሼቲቭ መወሰድ አለበት። ምክንያቱም ኢትዮጵያ መንግስት ከሚከተለው ያለው ፖሊሲ ከዛ መታገት አለበት። ለምሳሌ ከፋኖ ጋራ የሚያጣላ ነገር አልነበረም። ምክንያቱም ፋኖ የኢትዮጵያ መንግስት ደጋፊ ሆኖ ነበር ትግራይ ላይ የዘመተው እና ትጥቅ በኃይል የማስፈታት ነገር ወደ ግጭት ሊያስገባ አያስፈልግም ነበር። ሌላው ደግሞ ከትግራይም ከሌሎች የኢትዮጵያ ተቀናቃኝ ኃይሎች በሰላም የመፍታት እድሉ ያለው በኢትዮጵያ መንግስት ድጋፍ ብቻ ነው። ሌሎቹ ፈልገውም አልፈለጉም ኢትዮጵያ መንግስት ካልፈለገው ሊሆን አይችልም። ከሪጂናልም እንደዛው ከኢትዮጵያም ከኤርትራም ከሱዳንም ጋራ ተመሳሳይ እርምጃዎች መውሰድ አለባቸው። የባህር በር እየተባለ የሰላሙን አንደርማይን የማድረግ ስራውን ማስቆም አለባቸው። ግን እንደሚታየኝ አሁን ባለፈው የምክክር ኮሚቴውም እያሳዩት ያሉት አሁን ምንድነው የህገ መንግስቱ ለውጥ ለምሳሌ ሊደረግ የክልሎች የእነዚህ ኃይሎች ሳይሳተፉበት አዲስ ህገ መንግስት ለመስራት እየተፈለገ ነው ያለው። ሲስተሙ በሙሉ ከፌዴራል ዲሞክራሲ ቀይሮ ወደ ፕሬዚደንሻል ሲስተም ለመግባት እየተፈለገ ነው ያለው። ስለዚህ በኢትዮጵያ በኩል ኢንፋክት አብዛኛው ጫና ያለው በእነሱ ነው መሆን ያለበት፣ ለውጥ እንዲያሳዩና የሌላው አሳታፊ የሆነ ፖሊሲ እንዲከተሉ። እነሱ በጣም እዚህ ላይ ጫና ላያቸው ላይ ካልተደረገ ምንም አይነት እንትን የችግር መፍታት እድል ሊኖር አይችልም።
1: አቶ ነጋልኝ፣ ጽምዶ የሚባለው ጥምረት በሚሞከረው የሰላም ጥረት ላይ ተጽዕኖ አያሳድርም ወይ?
3: እሺ፣ አሁን እየተፈጠሩ ያሉ ጥምረቶች በህወሓትና በፋኖ በኩል እንዲሁም በኦላ ወይም ኦሮሚያ ውስጥ የሚንቀሳቀሱ ኃይሎች ከዛም አልፎ እንግዲህ የኤርትራ መንግስትን ያካተተ ጥምረት መፈጠሩ አንድ መካድ የሌለብን ነገር የፌዴራል መንግስት ለሰላማዊ ውይይት ያለውን ፍላጎት ዝቅተኛ የሆነ ፍላጎት ብዙዎቹን ኃይሎች ለዚህ አይነት ወይም ወደዚህ አይነት ትብብር ለመግባት ገፋፍቷቸዋል የሚል እምነት አለኝ። ይሄ ነገሮችን ማለባበስ ሳይሆን አንዱ ምክንያት ይሄ ነው። ምክንያቱም አገር ውስጥ በተለይ አገር ውስጥ ያሉ ኃይሎች በመሳሪያ ታጥቀው መንግስትን ለመገልበጥ እየታገሉ ያሉ ኃይሎች በተለይ ኦላ፣ የፋኖ ኃይሎች ወደ እንደዚህ አይነት ጥምረት ወይም ወደ እንደዚህ አይነት ህብረት ለመግባት የገፋፋቸው ምክንያት የፌዴራል መንግስቱ በተለይም ከህወሓት ጋር የታየው የውይይት ሂደት ውጤት አላመጣም። ስለዚህ ከፌዴራል መንግስት ጋር ተወያይቶ የፖለቲካ ልዩነቶችን በሰላም መንገድ የመፍታት እድሎች የጠበቡ እንደሆኑ እነዚህ ኃይሎች ተገንዝበዋል፣ በተለይም ሀገር ውስጥ ያሉ ኃይሎች። ስለዚህ ምንድነው አማራጩ? ሁሉም የኔ ጠላት ነው ብለው ህወሓትም እነዚህ ሀገር ውስጥ ያሉ ኃይሎችም የእኛ ጠላት ነው ብለው የሚያስቡትን ኃይል በጋራ ለመጣል ይህን እንደዚህ አይነት ህብረት ፈጥረዋል። ነገር ግን እኔ ምናልባት ከዚህ ቀደም በነበረ እዚህ ውይይት ላይ እንደ ኢትዮጵያ እንደ ሀገር ሲታይ ግን እንደ መፍትሄ ሲታይ ግን አሁን ይሄ ጥያቄ ከመፍትሄም ጋር ስለሚገናኝ በእንደዚህ አይነት መንገድ ኢትዮጵያ ውስጥ የፖለቲካ ለውጥ ወይም የሰላም አማራጭ ሊመጣ ይችላል የሚለው እሱ አሁንም እኔ እዚህ ላይ ልዩነት አለ፣ ጥያቄም አለ። ምክንያቱም ቅድም እንደተነሳው እነዚህ ኃይሎች የሚያደርጉት እንቅስቃሴ ከአገር ውስጥ ብቻ ሳይሆን ከውጭም ኃይሎችን ፍላጎት ያላቸው ናቸው እና ወደ ጦርነት ቢገባ ኢትዮጵያን ወደ ባሰ ቅርቃር ውስጥ እንጂ ወደ ለውጥ ያመጣታል የሚል እምነት የለኝም። ከዛ ይልቅ ግን ምናልባት እንዳንድ ፖዘቲቭ ነገር ሊታይ የሚችለው እነዚህ ኃይሎች ልዩነታቸውን ትተው በጦርነት መንግስትን ለመገልበጥ ፍላጎት ካላቸው ጫና ለማድረግ መንግስት ይህንን በማየት ወደ ውይይት እንዲመጣ ለመግፋት የራሱ በሌላ በኩል በጎ አስተዋጽኦ ሊኖረው ይችላል፣ በጎ ተጽዕኖ ሊኖረው ይችላል። ስለዚህ መንግስትም ይህን በመገንዘብ በተለይም የፌዴራል መንግስት እንደ ፌዴራል መንግስት አክት ማድረግ አለበት። አሁን እነዚህ ኃይሎች የሚያደርጉት የተለያዩ የመሳሪያ እንቅስቃሴዎች በውይይት የሚፈቱ ከሆነ ምናልባት ሁሉም ባይሆኑ የተወሰኑት ፍላጎታቸውን ገታ በማድረግ ወደ ውይይት ወደ ጠረጴዛ ሊመጡ ይችላሉ። ስለሆነም በዚህ ላይ የፌዴራል መንግስት ከፍተኛ የሆነ ፍላጎት ማሳየት አለበት። ኢትዮጵያ ውስጥ በፖለቲካ ውይይት ልዩነቶችን መፍታት ይቻላል የሚለውን እና አገሪቱ ላይ በፖለቲካው ላይ በጣም ከፍተኛ የሆነ ተጽዕኖ ያመጣል። በተለይም ወደ እርምጃና ወደ ጦርነት የሚገባ ከሆነ ምናልባት ይሄ የኢትዮጵያ ውስጥ ያሉ ኃይሎች ብቻ አይደለም፣ ሌሎች ኃይሎችም በጎረቤት ያሉ እነሱን ጎትቶ ኢትዮጵያን ወደ በለጠቅ ወደ ከፍተኛ ቅርቃር ውስጥ እና ከፍተኛ እልቂት ውስጥ የሚከት ስለሆነ ይህንንም በመገንዘብ የፌዴራል መንግስቱ አሁን ከሚያደርገው የፕሮፓጋንዳና ማንም አይችለኝም አይነት ወጥቶ አሁን ያሉትን ኃይሎች ወደ ሰላም ድርድር እንዲመጡ ይሄ የተለያዩ ኃይሎች በተለይ ከፋኖ ጋር በተገናኘ የተለያየ ጊዜ እጅ ሰጡኝ እንደዚህ ሰላም ይሻላል በገቡ የሚላቸዋሉ። ወል በዛ መንገድ የሚመጡ ከሆነ ጥሩ ነው፣ ግን እንደዛ አይደለም። ከፍተኛ የሆነ የፖለቲካ ቁርሾና የተደራጀ መሳሪያ ይዘው የሚታጠቁ ኃይሎች በተለያየ መንገድ በተለያየ ጊዜ የሚወጡ የተወሰኑ ክንፎች በሚያደርጉት ወደ ሰላም የመምጣት ፍላጎት እሱ አይደለም ሰላምን የሚያመጣው። የተደራጀ የተጠና በስርዓት ታዛቢ ያለው ተቆጣጣሪ ያለው የሰላም ውይይት ካልሆነ የተወሰኑ ኃይሎች ሸሽተው ወደ መንግስት ወይም ከርተው ወደ መንግስት ስለገቡ የሰላም ውጤት ይመጣል ማለት አይደለም። እና ከፍተኛ ተጽዕኖ ያመጣል በሀገሪቱ ፖለቲካ ላይ። ይህም ከአገር ውስጥም አልፎ ሌሎች ኃይሎችን የሚስብ ስለሆነ በከፍተኛ ትኩረት መንግስት ለሰላም ክፍት መሆን አለበት፣ ለውይይት ክፍት መሆን አለበት ነው የምለው።
1: አቶ አወት ስልካቸው በመሀል ተቋርጦ ነበረ። ጥያቄውን ሰምተዋል አይደለም? አቶ አብዱራህማን ከመውጣታቸው በፊት ሰምተዋል?
2: አዎ ሰምቸዋለሁ። እኔ ከኔ በፊት የተናገሩት ተወያዮች ስፔሻሊ የአቶ አብዱራህማን በደንብ አዳምጨዋለሁ። እኔ ከሱ ጋር ሙሉ በሙሉ እስማማለሁ። ማለት ምንድን ነው አሁን የኢትዮጵያ መንግስት ኳሱ ያለው በኢትዮጵያ መንግስት ነው ብዬ አስባለሁ እኔ። ምክንያቱም ማለት መንግስት ነው እሱ መንግስት ነው። አሁን በክልል ያሉ ችግሮች እሱ ነው። እንወያይ፣ እንፍታው፣ ያለፈ አልፈዋል፣ በዚህ መልኩ ነው መፈታት ያለበት የሚል ማለት እውነተኛ የሆነ ጄኒን የሆነ ቅርቡነት ሊኖር ይገባል ብዬ አስባለሁ። አሁን በዛ በኩል ያለን የሚታይ ምንድን ነው በጉልበት ሁሉም ነገር በጉልበት ፈተዋለሁ እኔ የተሻለ አቅም አለኝ የሚል ነው። እሱ አይመስለኝም ማለት ነው። ችግሩ ቅድም ሲባል እንደነበር ዋንስ ጦርነት ውስጥ ከተገባ አሁን የህዝብ ለህዝብ የሚመስሉ ለምሳሌ ጽምዶ የምንበለው ጥምረት የምንበለው እንግዲህ የራስን የመከላከል ጉዳይ ስለሚሆን አሊያንሱ ይጠናከራል ማለት ነው። ይጠናከራል። ስለዚህ ኢንትረስት አለን የሚሉ የውጭ ኃይሎች ይገባሉ። ይሄ የራሳቸው ኢንትረስት ይዘው ማለት ነው። እኔ የሚታየኝ በዛ መንገድ መፍትሄ አይመጣም ነው የምለው። አይመጣም፣ ጉዳት ነው እንጂ የሚያደርሰው መፍትሄ ሊያመጣ ስለማይችል፣ ነገር ግን በጠረጴዛ ደግሞ ሊፈታ ስለሚችል ጄኒን የሆነ ፖለቲካዊ ውይይት በማድረግ እውነተኛ የሆነ ፖለቲካዊ ውይይት በማድረግ ሊፈታ ስለሚችል ዋናው ኳሱ የኢትዮጵያ መንግስት ምንድን ነው ኢኒሽቲቭ ወስዶ ቢሰራ ከቅጥር ቆርጦ ቢሰራ በዚህ መንገድ ነው መፍትሄ ሊመጣ የሚችል የሚል ሀሳብ አለኝ።
1: አቶ አወት ልጃለም የህግ ባለሙያና ተንታኝ፣ አቶ ነጋሊን መኳንንት የዓለም አቀፍ ግጭትና ዲፕሎማሲ ተመራማሪ፣ እንዲሁም አቶ አብዱራህማን ሰኢድ የአፍሪቃ ቀንድ ጉዳዮች ተመራማሪ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም አመሰግናለሁ። እግዜር ስጥልኝ። ደህና አምሹ። ደህና ዋሉ።
3: እሺ፣ እጅግ እናመሰግናለን። መልካም ምሽት።
1: ደህና ቆዩ።
2: እሺ፣ እናመሰግናለን።
4: ለውይይቱ እኛም ሂሩት መለሰንና ተወያዮቹን እናመሰግናለን። ውይይቱን በቀጥታ በፌስቡክ በቴሌግራምና በዩቲዩብ የሚከታተሉ አድማጮችም የተለያዩ አስተያየቶችን ሰጥተዋል። ከነዚህም መካከል ተስፋ ያየለ፣ ብርሃኑ ተሰማ፣ እድል አለሙ፣ ሁሴን ከተማ፣ ተስፋዬ ድሪባ፣ ጤና ደስታ፣ ጸጋዬ ተፈራ፣ ሳሚ ድሬ፣ ወንዶሰን የተባሉ አስተያየት ሰጪ፣ እንዲሁም አቶ ገሞራ፣ ሶፊያ የሱፍ፣ ሱመያ ይሳቅ፣ ጽጋብ ፍስሀ፣ ዛሃራ መሐመድ፣ ያሲን ይማም፣ እንዲሁም አላዛር በኃይሉ፣ ታምራት ቦጋለ፣ ክንፈ ይፍጠር፣ ደስታው በለጠና አብዱል ሁሴን ከሞላ ጎደል በጣም በርከት ያለ አድማጭ ስለሆነ እነኝህን ለመጥቀስ ሞክር ያለው። ሳሚ ሀብታሙ ኩመራ የተባሉ አድማጭ ደግሞ ዶቼ ቬለ ውይይቱን በማዘጋጀቱ አመስግነዋል። አድማጫችን እኛም እናመሰግናለን። ከሞላ ጎደል የተሰጡት አስተያየቶች ሁለቱም ወገኖች ማለትም የፌዴራል መንግስቱና የትግራይ ክልልን የሚመራው ህወሓት ለህዝቡ ደህንነት ቅድሚያ ይስጡ፣ ከፍጥጫ ወጥተው ወደ ሰላም ወደ ድርድር መምጣት የተሻለ ነው የሚል ጠቅለል ሲል ከሞላ ጎደል ይሄንን ይመስላል ማለት ነው የተሰጡት አስተያየቶች። ለሰጣችሁን አስተያየት ሁላችሁንም እናመሰግናለን። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ነው የሚቀሩት። የማጠቃለያ ዜና አሰማለሁ። የዛምቢያ ተቃዋሚ ፓርቲ በሀገር ክህደት ወንጀል እንደተከሰሰ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን መንደቢ እንደ ጎርጎሪያኑ አቆጣጠር ባለፈው ነሐሴ 13 ቀን 2026 ዓ ም በሀገሪቱ በተካሄደው ምርጫ ፕሬዚዳንት ሂቼሌማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግስት ታማኝ ወታደሮች በሀገሪቱ የሩሲያ አፍሪካ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረ። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው የተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የ3 ዓመት ህፃን ነው ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ ኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስትር አስታውቋል። ጠቅላላው ስርጭት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።